ጥበብ በምስጢር ተሰራ ሁሉም በየተራ ፀሐይም ልታበራ አንተም ድንቅ ነህ አንቺም ድንቅ ነሽ እኔም ድንቅ ነኝ የሰው ልጅ ድንቅ ነው እውነት ነው